0: እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እዩ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣት ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዐና ከም እትኽእሉ ንሕብር
1: ከምዚ ድነይሩ ትፅቢት ከምዚ

ናይ ግድን ነይሩ ውዳበ ናይ ሓባር ረብሓን ዕላማን ዘለዎም ኣካላት ብናይ ሓባር ጻዕሪ ንኽዕውትዎ ዝጥቀምሉ ሓባራዊ ኣገባብ እዩ። እዚ ናይ ሓባር ናይ ቃልሲ መሳርሒ ውደባ ብሃታሃታ ጠፍጢፍካ ዝስራሕ ዘይኮነስ ናይ ገዛ ርእሱ ቅጥዕን ኣገባብን ሒዙ ብመስርሕ ዝሓልፍ እዩ። ናይዚ ዝምስረተሉ ቅጥዒ ጽፈትን ድልዳለን ከዓ ኣብ ትሕዝቶ ናይቲ ብኡ ቢልካ ዝብጻሕ ዓወት ናይ ገዛ ርእሱ ጽልዋ ኣለዎ። ኤርትራውያን ተቓሊሶም ነጻነት ዘውሓሱለን ውድባት ኤርትራ ኣብ ሕድሕደን ዝነበረ ፍልሊ ምስሓሓብን ብሰንኪ እዚ ምስሓሓብ ዝፈሰሰ ደምን ዝባኸነ ንብረትን ግዜን ንታሪኽ ገዲፍካ ነጻነት ኣብ ምምጻእ ነናተንግደ ከም ዝነበረን ፍሉጥ እዩ። ብዓብዩ ኸዓ ናይ ዘን ውድባት ኩሉ መዳያዊ መሰረትን መንቀልን ህዝቢ ኤርትራ ስለ ዝነበረ ቀዳማይ ዋና ናይቲ ነጻነት ንሱ እቲ ህዝቢ እዩ። ህዝቢ ኤርትራ ቐንዲ ዋና ነጻነት ዝኾነሉ ምኽንያት ደቁ መሪቑ ኣብ ቃልሲ ስለ ዘሰለፈ ጥራይ ኣይኮነን። ባዕሉ እውን ኣብቲ መስራሕ ሃናጺ ሓሳባት ብምሃብ ብዛዕባ ጸላኢ መሰረታዊ ሓበሬታታት ብምቕራብ ነቲ ናይ በረኻ ምንቅስቓስ ምስቲ ኣብ ውሽጢ ጸላኢ ዝነበረ ቅርብነት ብምትእስሳር ተጋደልቲ ብምዕንጋልን ዝሓመሙ ብምሕካምን ኣብ ዓውዲ ውግእ ልኡል ደገፍ ብምሃብን ዘበርከቶ ልዕልዩ እንተዘይኮይኑ ትሕቲ ናይቶም ብረት ዓጢቖም ኣብ ዓውዲ ውግእ ዝረጋረጉ ዝነበሩ ተጋደልቲ ዝስራዕ ኣይኮነን። ኃይሊ መግዛእት እውን ናይ ህዝቢ ወሳንነት ተረዲኡ ዓዲ ንምውዓሉ ዝወስዶ ዝነበረ ስጉምትታት ዘናሕሲ ይነበረን። ሓደ ውድብ ነቲ ህዝባዊ ምልዕዓል መልክዕ ኣብ ምትሓዝን ምምራሕን ዝህልዎ ግደ ዝከሓድ ኣይኮነን። ብዝኾነ መልክዑ ቐሪቡ ልዕሊ ኣበርክቶ ህዝቢ ክስራዕ ማለት ግና ፈጺሙ ኣይከኣልን እዩ። ከምቲ ዝምድና ባሕርን ዓሳን ውድብ ብዘይ ህዝቢ ክህሉ ኣይሕሰብን እዩ። ውድባት ኤርትራ ኣብቲ ነዊሕን መሪርን ቃልሲ ምእንቲ ነጻነት ንግደ ህዝቢ ኽሳብ ክንደይ ግቡእ ክብደት ይህብዎ ነይሮም ከም ሓደ ኣገዳሲ ታሪኻዊ ተሞክሮ ብኽኢላታት ክጽናዕ ዝግብኦ እዩ። እቲ ቐንዲ ክምዘን ዝግብኦ ድሕሪ ነጻነት እዚ ብተግባር ሓላፍነቱ ብግቡእ ዝኸፈለ ህዝቢ ኤርትራ ቦትኡ ኸመይ ነይሩ ከዓ ነጸብራቕ ናይቲ ውድባት ህዝባዊ ወሳንነት ዝህብኦ ዝነበረ ክብደት እዩ። ኩልና በብናትና ተመክሮ ከነረጋግጾ ኸምንኽእል ድሕሪ ነጻነት ኣብ ኤርትራ እቲ ኣብ በረኻ ዝጸንሐ ከም መምጽኢ ነጻነት እቲ ብዓዲ ኾይኑ መስተንክር ተሳትፎ ከበርክት ዝጸንሐ ህዝቢ ድማ ከም ናጽነት ዝተመጽወተሉ ኾይኑ እዩ ቐሪቡ። ሲቪል ድዩ ተጋዳላይ ብዝብል ብኣሽካዕላል ከዓ እቲ ብረት ዘይሓዘ ከም ዘይተጋደለ ምሲልካ ምርኣይ ልሙድ ነይሩን ኣሎን። ምናልባት ኣብ ሜዳ ዝነበሩ ተጋደልቲ ቃልሶም ዝያዳ ዝመረረ ነይሩ ተባሂሉ ማዕርግን መዳልያን ከምኡውን መሰረታዊ መሰል ህዝቢ ኣብ ሓደጋ ዘየውድቕ ሓለፋ እንተተገብረሎም ኣይመጓየን። ካብዚ ሓሊፉ ብረት ዓጢቕካ ስለ ዝተቓለስካ ኣብ መሰረታዊ መሰል ነጻነት ንህዝቢ ኣይምልከተካን እዩ ብዝብል ምሽቑራር ብገበን ዘይረኣየሉ ምኽንያት የለን። እቲ ኽሳብ ሕጂ ብኤርትራ ዝረአ ዘሎ ብኩራት ተሳትፎ ህዝቢ ኣብ ኩሉ መዳያቱ ሃገርን ህዝብን ከዓ ካብዚ ጥልመት ዝነቅል እዩ። ምስ ኩሉ እቲ ብጸግኡ ዘይምጥቃሙ ህዝቢ ኤርትራ ሕጂ እውን እዚ ዋንነት እዚ ብጉጅለ ህግደፍ ክባረኸሉ ክጽበይ ግብኦን እዩ። ነዚ ብዋግኡ ዝመጸ ግና ፍርርያቱ ዝተነፍጎ ነጻነት ከኽብሮን ክዝክሮን ይግብኦ። ንጉጅለ ህግደፍ ዝረኸብና መሲሉና ንናጽነት

ከም ንኣስክን ጥንቀቕ ይግባአና። ሓደ መዓልቲ ብትካቦ ዘይኮነስ ብቓልሲ ነፃነት ኤርትራ ናብቲ ዋንኡ ክርከብ ምዃኑ ጥርጥር የለን። ጉጅለ ህግደፍ ብጉልባብ ናይ ነፃነት ኢዮቤልዩ ከውደኽድኽ እንከሎ ህዝቢ ኤርትራ ዝዝኽትመሉ ምኽንያት የለን። ኣብቲ ኣገባብ ኣከባብራ ናይ ጉጅለ ህግደፍን ህዝቢ ኤርትራን ላዛ ኽፈላለ ባህርያዊ እዩ። ዓመት መፀ ጉጅለ ህግደፍ ኣብ ዘየለ ኽውንነት ናይ ጽቡቕ ኣለና ነጋሪት ክወቅዕ እዩ ዝነብር። ብኣንጻሩ ህዝቢ ኤርትራ ናይ ብፍረ ነፃነተይ ኣይተጠቐምኩን መቓልሕ ከስምዕን መጻኢ ቓልሱ ክእምትን ናይ ግድን እዩ። ልዕሊ ዅሉ ኸዓ ነፃነት ህዝቢ ኤርትራ ባዕሉ ዘምጽኦ እምበር ብጉጅለ ህግደፍ ዝተተኽበሉ ከም ዘይኮነ በሪኹ ክርአ ይግብኦ።

ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና ዝመፅእ ሓሙስ ብኻልእ መደብ ክሳብ ንረኸብ ድሓንቀኒዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም ሰናይ ቀናይ